0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 8 ሰነ 2026 ዓመተ ምሕረት መደብ ፈነወና ብሰሊካና ጳጳሳት የመበል 14 ኣብ ስፓይና ክሳብ ዕለት 12 ሰነ ኣብ ዘካይዱ ዘሎ ሃዋርያዊ ዑደት ናይ ዕለት 7 ውዕሎ ብሰሊካና ጳጳሳት የመበል 14 ናብቲ ካብ ዕለት 7 ክሳብ ዕለት 12 ሰነ ኣብ ሊትዋንያ ዝካየደ ዘሎ ዓለም ሓቆፍ ሃዋርያዊ ጉባኤ መልእክቶም ምሕረት ዘመሓላለፎ መልእኽቲ ብሰሊካና ጳጳሳት የመበል 14 ኣብ መንበሪ ቤቶም ብጥኢት ዝተቐትሩ ጳጳስ ክሊማ ኣነን ሃዋርያዊ መስተናብር ሰበኻ በይራን ዘመሓላለፎ ናይ ሓዘን መግለፂ መልእኽቲ ቴሌግራም ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምምሰና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተወለነ ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወነ ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ማእከል ከተማ ማድሪድ ልዕሊ 1.2 ሚልዮን ዝኾኑ ሰባት እተሳተፍዎ ናይ በዓለ ቅዱስ ቁርባን ፅምብላት መሪሖም። ንምእመናን እስጳኛ ድማ እቲ ነዚ ሃገር እዚኣ ንዘመናት ዝቐረፃን ዝሃነፃን ሃይማኖት ሓደ ክብጻሕ ዘለዎ ናይ ዝሓለፈ ዘመናት ቤተ መዘክር ዘይኮነስ ሎሚ እውን ካብኡ ንላዕሊ ህያው ዝኾነ ናይ እምነት ቤት ትምህርቲ ምዃኑ ከረጋግጹ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መጀመርታ ናይታ ኻለይቲ መዓልቲ ናብ ሃገር እስጳኛ ዝገብርዎ ዘለዎ ሃዋርያዊ ምብጻሕ ናይ በዓለ ቅዱስ ቁርባን መስዋእቲ ቅዳሴ መሪሖም። ልዕሊ 1.2 ሚልዮን ምእመናን ከዓ ኣብቲ ኣብ ማእከል ከተማ ማድሪድ ዝርከብ ፓላሳ ደለሲቤሌሰን ኣብ ከባቢኡ ኣብ ዝርከብ ጎደናታትን ተኣኪቦም ኣብቲ መስዋእቲ ቅዳሴ ተሳተፉ። ርእሰ ሊቃነ ጳጳሳት እውን ኣብ መንጎኦም ብምርካቦም ከም እተሓጐሱ ገለጹሎም። ቅዱስነቶም ኣብቲ ዝለገስዎ ቃል ኣብ ዙርያ ቅዱስ ቁርባን ተኣኪብና እዚ ውህበት ህያው ህላዌ ክርስቶስ ኣብ መንጎና ምህላው ንምስክር ኣሎና ክብሉ መስከሩሎም። ርእሰ ሊቃነ ጳጳሳት ኣስዒቦም ኣብዛ ዕለት እዚኣ ጐይታ ምስ ኣቦ ምሕረት ምእንቲ ክንራኸብን ደቁ ምእንቲ ክንከውንን ከመይ ገይሩ ብፍታዊ ህይወቱ ከም ዝሃበናን ከምኡውን ብህያው እንጌራ ህይወት ኣምላኽ ክምግበና ካብ ሰማይ ከም ዝወረደን በዚ ከምዚ ሎሚ እውን ነዚ ብፍሉይ መንገዲ ከም እንዝክር ገሊጾም ካብ ሞት ትብርትዕ ፍቕሪ እያ ተዋሂባትና ክብሉ ድማ ኣመልከቱሎም። ርእሰ ሊቃነ ጳጳሳት ነቲ ኣብ ማድሪድ ኣብ ብዙሕ ክፋላት እስጳኛን ዝኸብር በዓለ ቅዱስ ቁርባን ንኣምላኽ ዘሎና ፍቕርን ተኣማንነትን ንምሕዳስ ናብ ልቢ እምነት ንምምላስ ብፍሉይ መንገዲ ዝኸብር ዝነበረን ዘሎን ሃብታም ታሪክ ሃገር እስጳኛ ብምዝካር ኣብ ቅዱስ ቁርባን ኣብቲ ክቡርን ጌራ ናይ ክብሪ ኣገልግሎት ፈጺሞም። እዚ ልምድታት እዚ ኣብ ዝሓለፈ ዘመናት ሰፊሕ ሰልፍታት እተረእየሉ ልምድታት ንምዕባለ ስነ ጥበብን ሙዚቃን ስነ ህንፃን ህይወት ህዝቢ እስጳኛን ከምኡ ውን ፍሉይ ፈጠራዊ መግለጺታት ከም ዘፍረየ እውን ኣመልኪቶም። እዚኣቶም ከዓ ባህልን ስነ ጥበብን ጥራይ ዘይኮኑስ ኣብ ቅድምቲ ህያውን ዘሎን ኣብ ማእከልና ዝመላለስን ዘሎ ንጥሜት ህይወትና ዝምግብን ጌራ ነቲ ብጸልማት እተኸድነ ልብናን ታሪኽናን እውን ከይተረፈ ዘብርህ እቲ ዝተንስአ ጐይታ ናይ እምነት ጸዋዕታና እዩ ክብሉ ድማ ገለጽዎ። ኣብ ቅዱስ ቁርባን ጐይታናን መድሓኒናን ኢየሱስ ከም ክርስቶስ መጠን ብኸመይ ከም ዝምግበና የዘኻኽረና። ኣብ መዓልታዊ ህይወትናን ንጥፈታትናን ብኸመይ ከሰኔየና ከም ዝመጽእ እውን የዘኻኽረና በሉ። ንሱ ናባና ዝቐረበ ምስ ህዝቡ ዝመላለስ ኣምላኽ ጐይታ ታሪኽ እዩ። ንሱ ንድኹማት ምጽንናዕ፣ ንስድራ ቤታት ብርሃን፣ ንሕሙማት ተስፋ፣ ነቶም ዝሳቐዩ ድማ ሰላም እዩ። እቲ ኣብ ጐደናታት ብትብዓት ዝሓልፍ ክርስቶስ ንድኻታትን ንጭኑቓትን ከምኡውን ምስቶም እተገለሉ ሰባት ኮይኑ ዝልለ እዩ። ርእሰ ሊቃነ ጳጳሳት ወሲኾም ኣብ ክብረ በዓል ቅዱስ ቁርባን ካብ ስስዐን ዘይምግዳስን ምቾትን ውልቃዊ እምንቶናን ክንወጽእ ነቲ ንምሕዳስ ዘቕረቦ ጸዋዕታ ምላሽ ክንህብን ኣተሓሳስባና ክንቅይርን ነቲ ዝሓድሰና ሃነፅቲ ሓዳስ ዓለም ዝገብረናን ህላዊኡ ክንቅበል ከም ዝጽውዓና እውን ገሊጾም። ናይ ሎም ዓመት በዓለ ቅዱስ ቁርባን ድማ ብፍሉይ ዑደት ኣብ መዓልታዊ ህይወትና፣ ኣብ ርክባትና፣ ኣብ ሕብረተሰብና ከምኡውን ኣብ ህንጸት መጻኢና ከምቲ ኣብ ንባብ ናይ ቅዳሴ ዝሰማዕናዮ ኣምላኽ ብኸመይ ከም ዘፍቅረናን ዝምግበናን ከም ዘሰኒየናን ዘድሕነናን ክንዝክር ናይ ወትሩን እዋናዊ ጻውዒትን እዩ። ርእሰ ሊቃነ ጳጳሳት ሊዮን ቀጺሎም ነቲ ናይ ሃገር እስጳኛ ናይ ሎምን መጻእን ዕማም ዘርዚሮም። እዚ ድማ እቲ ንዘመናት ነዚ ሃገር ዝቐረጸን ዝገለጸን ሃይማኖታዊ መንፈሳውነት ሓደ ክንበጽሖ ዘለና ናይ ዝሓለፈ ታሪኽ ቤተ መዘክር ዘይኮነስ ሎሚ እውን ክንጥቀመሉ ንኽእል ናይ እምነት ቤት ትምህርቲ ምዃኑ ንምርግጋጽ ምዃኑ ኣመልከትሎም። እዚ ቤት ትምህርቲ እዚ ይብሉ ቅዱስነቶም ኣብ ቅድሚ ኣምላኽን ኣብ ቅድሚ ምጻኢናን ክንብርከኽ ይጽውዓና። በዚ ኸምዚ ድማ ውህበት ንዝኾነ ነጻ ፍቕሪ ኣብ ማእከልና ክውሕዝ እሞ መቑሕ ናይ ኩሉ ስስዐ ይሰብር። ልክዕ ከምቲ ኣምላኽ ኣማናዊ ህላወ ዝኾነ ንሕና እውን ኣብ ክውንነታትን ብድሆታትን ሕብረተሰብ ክንሳተፍ ተጸዊዕና ኣለና። ንሓባራዊ ረብሓ ንምህናጽ ብውልቅና ቈራጽነት ንግበር ክብሉ ድማ ተላበው። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ነፍሲ ወከፍ ሰብ ብልባዊ ፍቕሪ ናብ ጐይታ ክምለስን ምስኡ ንምርኻብ ክፉት ክኸውንን ጽምእ ልቡ ከርዊ ብምፍቃድ ናብ መንገድታት ህይወትን ታሪኽን ክንከይድ እሞ ነዚ ውሒዝ ጽሩይ ማይን ውሒዝ ፍቕርን ንደቂ ሰባት ከነብጽሓሎም ተማሕጺኖም። ሰላምን ፍትሕን ሓጐስን ናብ ኵሎም ደቂ ሰባት ከነብጽሕ ተጸዊዕና ኣሎና ክብሉ ድማ ኣዘኻኸሩ። ንኣሕዋትና፣ ንሓትናን፣ ስድራ ቤትናን፣ ንድኻታትን ንመከራን ናይቶም ተስፋ ዝቖረጹ ሰባት ከነዕርፎ ዝከኣለና ንግበር። ካብዛ ዓይኒ ማይ ቅዱስ ቁርባን ከም ብሓድሽ ክሰትዩ ድማ ጸልዮም። ጸጋ ቅዱስ ቁርባን ይሓድሰና እዩ። ቀለስተ ኣካላት ንለውጡ ታሪኽ ይግበረና፣ ነቶም እንረኽቦም ሰባት ድማ ምልክት ተስፋ ይግበረና። እቲ ኣብ ቅዱስ ቁርባን ዘሎ ጐይታና ኢየሱስ ክርስቶስ ንዓናን ንስድራ ቤትናን ንሃገርናን ናይ ምልኣት ህይወት ምእንቲ ኽበቁል ናብ ዝተቖርሰን ዝተዋህበን ዝተሰውአን እንጌራ ይለውጠና። እቲ ክብረ በዓል ድማ በቲ ርእሰ ሊቃነ ጳጳሳት ዝመርሕዎ ዑደትን ቡራኬን ቅዱስ ቁርባን ተዛዘመ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስቶም ካብ ጕጅለታት ባህልን ትምህርትን ንግድን ስፖርታዊ ምንቅስቓሳትን ምስ ዝመጹ ተወከልቲ ኣብ ዘካየድዎ ጉባኤ ቃለ ምዕዳን ለጊሶም፣ ኣባኡ ድማ ክብሪ ወዲ ሰብን ሓድሽ ናይ ሓባራዊ ረብሓ ስምዒት ከደንፍዑ ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካልአይቲ መዓልቲ ሃዋርያዊ ዑደቶም ናብ ሃገር እስጳኛ ምስ ተወከልቲ ስነ ጥበባውያንን ስነ ትምህርትን ቁጠባን ስፖርታዊ ምንቅስቓሳትን ንምትሕብባር ግዜ ወሲዶም። ኣብዛ እናተኸፋፈለት እትኸይድ ዘላ ዓለም ናይ ሓድነትን ምይይጥን ተስፋን ማእሰር ኣብ ምምስራት ሓደስቲ ቀለስቲ ኣካላት ክኾኑ ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ድኅሪ ቐትሪ ኣብ ከተማ ማድሪድ ኣብ ዝርከብ ሞቪስታር ዝተሰሜ ኣሬና ምስ ባህልን ስነ ጥበብን ቁጠባን ስፖርትን ዓለም መርበብ ምፍጣር ኣብ ዘርእስቱ ዓውደ ጉባኤ ብዛዕባ ትካላትን ውልቀ ሰባትን ቅልጡፍ ማሕበራውን ቴክኖሎጂያውን ለውጥታት ኣመልኪቶም ንደቂ ሰብ ንምዕቋብ ዘለዎም ሓላፍነት ኣስተንተኑ። እቲ ጉባኤ ብዙሓት ስነ ጥበባውያንን ሊቃውንትን መራሕቲ ንግድን ተወከልቲ ማሕበራትን ከምኡውን ስፖርተይናታት ዝተረኽብሉ ኣብ መንጎ ቤተ ክርስቲያንን ዘመናዊ ሕብረተሰብን ዝርርብ ንምድንፋዕ ኣብ እተገብረ መደብ እዩ ዝነበረ። ኣብ መንጎቶም ንርእሰ ሊቃነ ጳጳሳት ዝረኸብዎም ተዋሳእቲ ኣንቶኒዮ ባንዴራስ ብዛዕባ እቲ ኣብ መንጎ እምነትን ስነ ጥበባዊ መግለጽን ዘሎ ነባር ርክብ ዝገልጸሉ ተዋስኦ ኣቕረበ። ሆሴ ማርያ ኮሎ ደ ፖርቱጋል ሓለቓ መንበረ ጥበብ ኮምፕሉስተንሴ ማድሪድ ብስም ማሕበረሰብ ስነ ትምህርትን ስነ ፍልጠትን ድማ መደረ ኣቕረበ። ተወከልቲ ናይ ንግድን ማሕበር ሰራሕተይናታትን ድማ ብወገኖም ብዛዕባ ስነ ምግባራዊ ብድሆታት ሰብ ዝሰርሖ ኣስተውዕሎትን ቁጠባዊ ለውጥን ዘትዮም። ከምኡውን ተሬዛ ፕራሌስን ካሮሊ ማሪንን ዝበሃላ ውርያት ስፖርተይናታት ብመንገዲ ስፖርት ዝመሓላለፉ ስነ ምግባራዊ ስርዓታትን ተጻዋርነትን ትሕትናን ሓድነትን ኣጉሊሐን። ርእሰ ሊቃነ ጳጳሳት ልዮን ንመልእኽትታት እቶም ተወከልቲ ከምኡውን ሳራ ባራስን ኩባንያኣን ዘዳለውዎ ምርኢት ፍላሜንኮ ድሕሪ ምስማዕ ነቲ ሃብታም ባህላዊ ውርሻ ሃገር እስጳኛ ብምምጓስ ነቲ ኣብ መላእ ታሪኽ እቲ ሃገር ማለት ኣብ ከተማታትን ሓውልትታትን መናብርተ ጥበባትን ኣብያተ ክርስቲያናትን ሙዚቃን ስነ ጥበባዊ ስራሓትን ምድላው ምግብን ብምስትንታን ነቲ ሃብታም ባህላዊ ውርሻ ሃገር እስጳኛ ብምውዳስ መደረኦም ጀመሩ። እንተኾነ ግን ነቲ ናይ ዝሓለፈ ወለዶታት ዘበርከትዎ ዓወታት ብምድናቕ ንዅሉ ሰብ ዘተሓሳስብ ሕቶ ከም ዘለዓዕል እውን ገለጹ። ንሕና ኸ ንመጻኢ እንታይ ውርሻ ኢና እንገድፍ ዘሎና? በዚ ምኽንያት እዚ ኸዓ እንታይ ዓይነት ማሕበረሰብ ኢና እንሃንጽ ዘለና ክብሉ እውን ሓደ ብድሆ ኣቕርቡሎም። ርእሰ ሊቃነ ጳጳሳት ብዛዕባ እቲ ሕብረተሰብ ዘለዎ ሓድሽ ምህዞን ሓሳብ ንሓሳብ ናይ ምልውዋጥ ፍሉይ ክእለትን ኣፍልጦ ሂቦምሉ እኳ እንተኾኑ ቴክኖሎጂያውን ቁጠባውን ምዕባለ ካብ ሰብኣውነት እንተተፈልዮም መሰረታዊ ዕላማኦም ከጥፍኡ ከም ዝኽእሉ እውን ኣጠንቀቑ። ኣብ መራኸቢ ብዙሓን ክኢላታትን ውፅኢታውያን ኣፍረይቲ ናይ ምዃን ሓደጋ የጋጥመና እኳ እንተሃለወ ስለምንታይን ንምንታይ ዕላማን ምስ መን ከም እነፍሪ ግን ርግጸኛታት ኣይኮንናን በሉ። ርሰሊቃና ባጳሳት ሊዮን አስዒቦም ንትምህርቲ ርሰሊቃና ባጳሳት ቅዱስ ጳውሎስ ሻድሻይን ካልአይ ጉባኤ ቫቲካንን ብምዝማድ ቤተ ክርስቲያን ምስዛ ዘመናዊት ዓለምን ምዝርራብ ዘለዋ ቆራጽነት ደጊሞ ማረጋገጹ እቲ ወሳኒ ሕቶ ኣይተቐየረን ድማ በሉ ሓቀይና ሰብ ምዃን ክብሃልን ከሎ እንታይ ማለት እዩ ካብቲ ንቤተ ክርስቲያን ንዘመናት ዝሃነፀ ተመክሮኣ ተበጊሳ ንደቂ ሰብ ኣብ ታሪኽ ዘሰኒዮም ዝነበረ ክርስትያናዊ እምነት ናብ ክብሪ ሰብኣውነትን ሓባራዊ ረብሓን ዝመርሕ መንገድታት ከም እተቕርብ ገለጹ ካብታ ኣብዚ እዋን እዚ ዝፀሓፍዋ ግሩም ሰብኣውነት ዘርስታ ዓዋዲት መልእኽቶም ብምጥቃስ ሰብኣዊ ኣካል መንገዲ ቤተ ክርስቲያን ኮይኑ ከምኡ ውን ማእከል ሓቀይናን ምሉእን ምዕባለ ምዃኑ ኣትሪሮም መስከሩ በዚ ምኽንያት እዚ ድማ ቤተ ክርስቲያን ብዛዕባ ባህሊ ተገዳስነት ዘይብላ ክትከውን ኣይትኽእልን እያ ምኽንያቱ ባህሊ ንባዕሉ ሓደ ካብቲ ደቂ ሰባት መንነቶም ዝገልጹሉን ዝቐርጹሉን ቀንዲ መንገድታት እዩ ርእሰ ሊቃነ ጳጳሳት ሊዮን ብዛዕባ እቲ ኣብ መንጎ ባህልን ምኹስኳስን ዝብላ ቃላት ዘሎ ስነ መለኮታዊ ምትእስሳር ብምስትንታን ነቶም ኣባኡ ተረኽቡ ዘመናዊ ሕብረተሰብ ንመጻኢ ወለዶታት እንታይ ይዘርኡ ከም ዘለዉ ክሓስቡ ጻውዒት ኣቕረብሎም እንታይ እዩ ዝዕምብብ ዘሎ ክብሉ እውን ሓተቱ ኣብ ሕብረተሰብና ብስቕታ ዝነቅጽ ዘሎኸ እንታይ እዩ እንታይ ስነ ምግባራዊ ስርዓታት ኢና እንዕቅብ ዘሎና ኣየኖት እዮም ከቶም ክሞቱ ሓዲግናዮም ዘሎና እውን በሉ እዚ ሕቶታት እዚ ኣብ ምስማዕን ኣኽብሮትን ምርኻብን እተመስረተ ሓቀይናን ቀጻለን ማሕበራዊ ዘተ ከም ዘድልዮ ገለጹ እቲ ቐንዲ ፍረ ነገር ናይታ ምሸት ድማ በቲ ርእሰ ሊቃነ ጳጳሳት ሰባትን ኣካላትን ሓባራዊ ኣኽብሮት ክህልዎም ዝሓትት ከምኡ ውን ስነ ጥበብ ክህሉ ዝገለጽዎ መርበብ ምህናጽ ብዝብል ሓሳብ እዩ ተገሊጹ ዝነበረ ከምዚ ዝኣመሰለ ዝርርብ ወትሩ ኣብ ሰብኣዊ ክብሪ ዘተኰረ ክኸውን ከም ዘለዎ እውን ኣመልከቱ መናብርተ ጥበባት ንሓቂ ከወግኑ ወይ ካብ ክውንነት ስራሕ ክፈልዩ ከም ዘይብሎም ገለጹ ንግዲ ንሰራሕተይናታት ናብ ቁጠባዊ ለውጥታት ጥራይ ከነክዮም ድማ የብሉን ስነ ጥበብ ከዓ ናይ ብሉጻት ጥራይ መዕቆቢ ክኸውን የብሉን ስፖርት ንባዕሉ ናብ መዘናግዒ ወይ ምንጪ መኽሰብ ኮይኑ ክርከብ የብሉን ቴክኖሎጂያዊ ምዕባለ ንኣረጋውያንን ንድኻታትን ነቶም ሳሕቲ ድምፆም ዘይስማዕ ሰባትን ኣቓልቦ ክገብረሎም ኣለዎ ክብሉ ድማ ተላበዉ ርእሰ ሊቃነ ጳጳሳት ወሲኾም ሓሳብ ንሓሳብ ምልውዋጥ ንባዕሉ ስነ ምግባራዊ ሓላፍነት እዩ ኩሉ ዓይነት መግለጺታት ይዛረብን ትርጉም የመሓላልፍን እዩ ድማ በሉ በዚ ከምዚ ድማ ከቝስል ወይ ከሕዊ ንትጽቢታትና ከበላሽዎ ወይ ሓድሽ ኣተሓሳስባ ከማዕብል እውን ይኽእል እዩ በሉ ርእሰ ሊቃነ ጳጳሳት ሊዮን ከም ዝገለጽዎ ብክርስትያናዊ ኣረኣእያ ሓቀይና ዝርርብ ክብሃል እንከሎ ውሳጣዊ ክብሪ ነፍሲ ወከፍ ወዲ ሰብ ኣፍልጦ ብምሃብ እዩ ዝጅምር ክብሉ እውን ኣስመሩሉ ፈጣሪ ንደቂ ሰብ ብፈትሊ ፍቕሪ እዩ ኣሊምዎም ቢሎም ድማ ደቂ ሰብ ብመልክዕን ምስልን ኣምላኽ ከም እተፈጥሩ ብምዝካር እዩ ዝግለጽ በሉ እዚ ክብሪ እዚ ብትካላት ወይ ብመንግስታት ኣፍልጦ ኣይወሃበሉን እዩ የግዳስ ተፈጥሮኣውን ዕሽሽ ክብሃል ዘይከኣልን ስለ ዝኾነ መሰረት ናይ ነፍሲ ወከፍ ሓቀይና ማሕበራዊ ርክባት እዩ ኣብቲ ርእሰ ሊቃነ ጳጳሳት ዘካፈልዎ ሓሳባት እውን ብተደጋጋሚ ናብ ግደ ጽባቕን ስነ ጥበባዊ መግለጽን ተመላሊሶም ተዛረቡ ርእሰ ሊቃነ ጳጳሳት ሊዮን ነቲ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝገለጽዎ እምነት ግጥምን ሙዚቃን ትፈጥር ከምኡ ውን ጽባቐ ትፈጥር ዝብል ሓሳባት ብምጥቃስ ብዛዕባ እቲ ንሰባት ካብ ውሽጦም ዝቕይሮም ተመክሮታት መስከሩ መዝሙር ግጥሚ ቤተ ክርስቲያን ድምፂ ዓይኒ ወይ እውን ኣብ መንጎ ኣዕሩኽ ዝካፈልዎ ወግዕ እዩ በሉ እቲ ኣብ ሃገረ እስጳኛ ዝርከብ ሃብታም መንፈሳውን ስነ ጥበባውን ልምዲ ማለት ካብ ናይ ሰሙነ ሕማማት ዝማሬታት ክሳብ ጽሑፋት ሉፔ ደለቬርጋን ቅዱስ ተሬዛ በዓልቲ ኣቪላን ቅዱስ ዮሃንስ ዘመስቀልን ካልዴሮን ደላ ባርካን ምስ እንዕዘብ ኣብ መንጎ ስጋውን መንፈሳውን መዳያት ህላወ ደቂ ሰብ ዓሚቕ ዝርርብ ከም ዘሎ መርትዖ ምዃኑ ጠቒሶም ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም ብዛዕባ ክርስትያናዊ ኣበርክቶ ኣብ ህዝባዊ ህይወት ምልስ ኢሎም እንክገልጹ ነቲ ብመንፈስ እምነት እተመስረተ ማእለያ ዘይብሉ ኣብያተ ትምህርትን ሆስፒታላትን ናይ ግብረ ሰናይ ተበግሶታትን እውን ዘኪሮም ቅዱስነቶም ኣብ ክርክራት ከይኣተዉ ነቶም ኣባኡ ዝተረኽቡ ኤውሮጳ ንባዕላ ብክርስትያናዊ ውርሻኣ ክሳብ ክንደይ ከም እተቐርጸት ክሓስቡ ጻውዒት ኣቕርብሎም ብዘይ ጽልዋ እምነት ኤውሮጳ ከምቲ ኮይናቶ ዘላ ምኾነት ነይራ ኢልካ ምእማን ብሓቂ ይከኣል ድዩ ክብሉ እውን ሓተትዎም ነቲ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ዝበልዎ ቃላት ዳግም ብምቅላሕ ድማ ኣይትፍርሁ ንክርስቶስ ኣፍ ደጌኹም ክፈትሉ ክብሉ ተማሕጸኑ ቅዱስ ኣቦና ወሲኾም ንጸገማት ድኻታት ኣብ ማእከል ሓሳባቶም ብምጉላሕ እውን መግለጺ ሂቦምሉ እዮም ውርዝውናኦምን ክእለቶምን እናሃለወ ክንሱ እቶም እተገለሉ ሰባት መን እዮም ክብሉ ድማ ሓተቱ ኩነታት ድኻታት ንሕብረተሰብን ንፖለቲካዊ ስርዓትን ንቁጠባን ንቤተ ክርስቲያንን ቀጻሊ ብድሆ ምዃኑ እውን ኣትሪሮም ተዛረቡ ንማሕበረሰባዊ ትምህርቲ ቤተ ክርስቲያን ብምዝካር ድማ ቁጠባውን ትካላውን መዋቕር ነፍሲ ወከፍ ሰብ ምሉእ ብምሉእ ምዕባለ ዘተባብዕን ሓላፍነት ዝስምዖን ተሳትፎ ብምትብባዕን ጥራይ ክግለጽ ከም ዝኽእል ኣጉልሑ ርእሰ ሊቃነ ጳጳሳት ልዮን መደርኦም ኣብ ምዝዛም ብዛዕባ ስፖርት ብፍላይ ከኣ ብዛዕባ እቲ ኣጸቢቖም ዝፈልጥዎ ዓለም ብምስትንታን ናብ መደምደምታ ዝርርቦም በጽሑ ብዙሓት ሰባት ካብ ወግዓዊ ትምህርቲ ንላዕሊ ኣኽብሮትን ጽንዓትን ፍትሓዊ ጸወታን ካብ ሜዳታት ስፖርት ይመሃሩ እዮም በሉ ኣስዕብ ኣቢሎም እውን ስፖርተይናታት ንሕብረተሰብ ብዘይምረት ብኸመይ ከም እትሰዓርን ንኻልኦት ከየዋረድካ ብኸመይ ከም እትዕወትን ድሕሪ ውድቀት ብኸመይ ከም እትትንስእን ይምህሩ እዮም ክብሉ ድማ መስከሩ እቶም ስፖርተይና ዝነበሩ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ዝበልዎ ቃላት ብምዝካር ድማ ዓመፅን ምክፍፋልን ነቲ ንሓድነት ማሕበረሰብ ዘዳኽም ንማእሰር ፍቕሪ ኣብ ሓደጋ ዘእቱ እዋናት ስፖርት ብምንጻግ ድማ ስፖርታዊ ምንቅስቓሳት ንሓድነትን ንሰላምን ማሕበራዊ ተሳትፎን ሓያል ምስክርነት ከቕርብ ከም ዝኽእል ኣመልከቱ ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ መደርኦም ንዅሎም እቶም ኣባኡ ተረኽቡ ሰባት ኣብ ምህናጽ ሓድሽ ሕብረተሰብ ቀለስቲ ኣካላት ክኾኑ ጻውዒት ኣቕርቡሎም ግዜ ንዘለኣለማውነት ክፉት ዝኾነሉ ማሕበረሰብ ባህሊ ንተመክሮ ዝዕቅብን ዝርርብ ዘተባብዕን ባይታ ትምህርቲ ንሓቅን ኣእምሮዊ ቅንዕናን ዝስዕበሉ ስፍራ ስነ ጥበብ ዘደንቑ ነገራት ዘነቓቕሓሉ ቦታ ንግዲ ንኽብሪ ነፍሲ ወከፍ ሰብ ኣፍልጦ ዝህበሉ ቦታ ስራሕ ከኣ ምንጭ ተስፋ እዩ ክብሉ መስከሩ ቅዱስ ጳውሎስ ከም ዝገለጾ ምስቶም ዝሕጐሱ ተሓጐሱ ምስቶም ዝበኽዩ ብኸዩ ብምባል ነቶም ኣባኡ ዝተረኽቡ ብስኒትን ሰላምን ክነብሩ ተማሕጸንዎም ምኽንያቱ መጻኢና ኣብቲ ሓቀኛ ዕቤት ደቂ ሰባት ብቐጻሊ ዝንጸባረቕ ኮይኑ ምእንቲ ኽርከብ ኣብ መደምደምታዊ ንሕና እውን ንዅሉ መዳያት ህይወት ዝሰማማዕ ሓድሽ መርበብ ኣብ ምፍጣር ሓደስቲ ቀለስቲ ኣካላት ንኹን ክብሉ ተላብዮም ቃለ ምዕዳኖም ዛዘሙ
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ንምእመናን ስጳይና ዘስምዖም መደረ ንመላእ ቤተ ክርስትያን ዝኸውን መገዲ ዝሕብር ምዃኑ ናይ ዜና ቫቲካን ዋና ሰናዳይ ኣንድርያ ቶርኔሊ ኣብ ዘውፅኦ ርእሰ ዓንቀጽ የስተንትን ንውሳጣውነትና ናብ ሓደ ዓይነት መንፈሳዊ ርእሰ ምርመራ ዝድረኽ ናይ ብሕቲ ተወፋይነት ዘይኮነስ ወይ እውን ብዛዕባ ሕሉፍ ማሕበራዊ ጽልዋ ቤተ ክርስትያን ናፍቆታዊ ዝኽሪ ሒዝና ክንበጽሖ ዝግባእ ቤተ መዘክር ዘይኮነስ ሓቀይና ቤት ትምህርቲ እዩ ተወፋይነት ርክብ ምቕባልን ገዛእ ርእስኻ ኣሕሊፍካ መሃብን ዝኸፍተና ቤት ትምህርቲ ርእሰ ሊቃነ ጳጳሳት ንመበል 14 ኣብ ማድሪድ ኣብ ዝርከብ ፕላሳ ደ ሲበለስ ብምኽንያት ኣብ መላእ ኩላይት ቤተ ክርስትያን ተዘኪሩ ዝውዓለ ዓመታዊ ክብረ በዓል ቅዱስ ቁርባን ነቲ ስነ ስርዓት ኣምልኮ መሪሖም ኣብ ዘስምዖ ስብከት ንስፓይና ዝቐረፀ ሃይማኖታውነት በዚ መልክዕ እዚ ይገልጽዎ ብዑደታት ብህዝባዊ ፍርያ እግዚኣብሄር ስነ ጥበብ ሙዚቃን ስነ ህንፃን ዝግለፅ ሃይማኖታውነት ርእሰ ሊቃነ ጳጳሳት እቲ ኣብ ጎደናታት ብሙዳየ ዘቅዱስ ቁርባን ዘቡራኬ ህልው ኮይኑ ዝጓዓዝ ክርስቶስ ንገዛእ ርእሱ ምስ ድኻታትን ውፅዓትን ኣብ ፅምዋን እተጠንጠኑን ዝልለ ክርስቶስ እዩ እንክብሎ ከም ዘብርኹን ኣብ ስፓይና ቤተ ክርስትያን ካብ ነዊሕ እዋን ኣትሒዛ ንዓመታዊ ክብረ በዓል ቅዱስ ቁርባን ምስ መዓልቲ ግብረ ሰናይ ከተጣምሮ ዘገርም ኣይኮነን ቢሎም ህቡብ ህዝቦ መንፈሳውነት ሃገር ስፓይና ናብ ናይ ዝሓለፈ ታሪክ ዝገልጽ ቤተ መዘክር ክቕየር የብሉን የግዳስ ሎሚ እውን ካብኡ ብዙሕ እንመሃረሉ ናይ እምነት ቤት ትምህርቲ እዩ ኣብ ቅድሚ ኣምላኽን ብፀዓይናን ክንብርካኽ ዝመህረና ቤት ትምህርቲ ኣብ ቅድሚ ጎይታ ዝምብርካኽ ድማ ንሓው ክንዕቐ ኣይክእልን እዩ ኣብ መንጎና ምእንቲ ክውሕዝን ንመቑሑ ኩሉ ስስዕ ዝሰብርን ውህበት ዝኸውን ውፉይ ፍቕሪ ዝምህረና ቤት ትምህርቲ ኣምላኽ ናይ ሓቂ ህላዊ ምዃኑን ንሕና እውን ኣብ ክውንነታትን ብድሆታትን ሕብረተሰብ ክንሳተፍ ከም እተፀዋዕና እንመሃርሉ ቤት ትምህርቲ ብምርሓቅ ዘይኮነስ ንምህናፅ ሓበራዊ ረብሓ ብብሕቲ ብምውፋይ እንክብሉ ኣብሪሆም እዮም እዘን ቃላት እዚኣተን ብቐጥታ ነቲ ዝተነብረ ተመክሮ ተንኮሎ ክርስትና ስፓይና ዝዛረብ እዩ ኣብቲ ምፍልላይን ውዑይ ክትዕን ብተደጋጋሚ ዝረኣየሉ ብርትዑ ውልትውና ሕብረተሰብ ርእሰ ሊቃነ ጳጳሳት ብቐዳምነት ንክርስትያን ናይ ቅዱስ ቁርባን መልእኽቲ ሕመረቱ ክርድኡን ክነብሩን ይፅውዑ እዚ ድማ ኣብቲ ዝሳቀይ ሓው ወይ ሓፍቲ ኣብ መግቢ ወይ መፅለሊ ዝገደሎ ወይ ስደተና ዝኾነ ሓው ወይ ሓፍቲ ኣለልዩ ብተራና ክንቀርብ ዝሓትትን ኣምላኽ እዩ ካብዚ ኣረኣእያ ዝብምብጋስ ማሕበራዊ ኣረኣእያ ቤተ ክርስትያን ኣብ ኣገልግሎት እዩ ዝርከብ ንጠለባት ድኻታት ኣብ መልሲ ኣብ ምሃብ ዕርቂ ኣብ ምዕባይ ውልትውና ኣብ ምብዳህ ንፍትሒ ኣብ ምስራሕ ከምኡ እውን ዝያዳ ንኩሉ ዝሓቁፍ ሕብረተሰብ ኣብ ምኽናፅ እቲ ቅዱስ ቁርባናዊ ኢየሱስ ይብሉ ርእሰ ሊቃነ ጳጳሳት እቲ ሓቢኡ ዘሎ ዘለዓለማዊ ዓይኒ ማይ እዩ ዝውሕዝን ንፅምኢ ዘርውይን ዓይኒ ማይ ዘይፀንት ከም ግዳማዊ ሓይሊ ዘይጨፍለቕ ብትርኢታዊ መገዲ ንርእሱ ከቐርብ በዚ ምክንያት እዚ ህዝባዊ ፅምብል ቅዱስ ቁርባን ኣብ ናይ ብሕትው ፍዩነት ዝዓፅወና ዘይኮነስ ንሕዋትናን ኣሓትናን ንስድራ ቤትና ንድኻታትን ንዝሳቀዩን ነቶም ተስፋ ዝሰኣኑን ከነሕድስ ይልእኸና ፀጋ ቅዱስ ቁርባን ይቕይረና ቅኒ ተዋሳእቲ ናይ ታሪክ ምልዋጥ ይገብረና ነቶም እንረኽቦ ምልክት ተስፋ ይገብረና ክርስትያን ማሕበረሰባት እውን ከይተረፉ ኣብ እተፈላለየ ውልትና ካብ ዝፈጥሮ ነገራት ኩሉ ናብ ትራ ትርጉም ኣብ ዘውርድ ንዓለም ብመናፍስትን ጸላዕትን ዝመልእ ጸገም ካብ ምጥሓል ናፃ ኣይኮኑን በዚ ምክንያት እዚ ታሪካዊ ተዘክሮ መንፈሳዊ ዑደታት ቅዱስ ቁርባን ንገዛእ ርእሱ ብናፍቆት ተዘክሮ ክእሰር ዘይፈቅድ ንሎሚ ንውልቃዊ ህወትና ንርክባትና ንሕብረተሰብና ዕድመ ክኸውን ኣገዳሲ እዩ ብካልእ ኣዘራርባ ንፅምኢ ዕርቅን ሰላም ንልብ ወዲ ሰብ ምላሽ ዝህብ ኣገልግሎት ይኸውን እንክብል ኣንድርያ ቶርኔሊ ዘውፅኦ ርእሰ ዓንቀፅ ዜና ቫቲካን ይዛዝም ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብቲ ካብ ዕለት 7 ክሳዕ ዕለት 12 ሰነ ኣብ ሊትዋንያ ዝካየድ ዓለም ሓቆፍ ሃዋርያዊ ጉባኤ መለኮታዊ ማሕረት ኣብ ዘመሓላለፎ ናይ ምስ ማዕርየት መልእኽቲ ዝምድናታት ብዘባላሽዎ ጥርን ዓመፅን ዝተለለየት ዓለም ደረት ኣልቦም ማሕረት እግዚኣብሔር ዘለዎ ሓይሊ የቅልሑ ኣብዛ ብወጥርን ዓመፅን ዝተለለየት ዓለም ምሕረት ኣምላኽ ደረት ኣልቦን ልብና ናይ ምቕያር ሓይሊ ከም ዘለዎን ክንዝክር የድልየና ንክብሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሰንበት 2007 ሰነ ንዓለም ለኻዊ ሃዋርያዊ ጉባኤ መለኮታዊ ምሕረት ኣብ ዘመሓላለፎ ናይ ምስ ማዕርየት መልእኽቲ ኣስተብሂሎም ኣብ መንጎ እቲ ዝምድናታት ዝመርዝን ህወት ዝዕኑን ዕሰለ ዓመፅ ምሕረት እግዚኣብሄር በቲ ዘገርም ናይ ምሕዳስ ሓይሉ ናብ ልብና ክኣቱ ይሓትት እንክብሉ ኣስሚሮም እዚ ከም መገዲ ፍቕርን የቕረታን ከም ፍሉይ መለለይ ገጽ ኣምላኽ ኣባና ዝተገልፀ ምሕረት እዚ እዩ ንህወትና ክቕይር ዝኽእል ከም ዝበሉ ዜና ቫቲካን ኣፍሊጡ ሻርሻይ ዓለም ለኻዊ ሃዋርያዊ ጉባኤ መለኮታዊ ምሕረት ኣብ ከተማ ቪልኒየስ ሊትዋንያ ካብ ዕለት 7 ክሳዕ ዕለት 12 ሰነ ይካየድ ኣሎ እዚ መደብ እዚ ኣብ ነፍሲ ወከፍ 3 ዓመት ኣብ ዝተፈላለየ ሃገር ዝካየድ ኮይኑ ብመሰረታዊ ምስክርነትን ኣስተምህሮታትን ባህላዊ ፍጻሜታትን ቅዳሴን ምርኢትን ዘማእከለ እዩ ርእሰ ሊቃነ ጳጳሳት ናብቲ ዓውደ ጉባኤ ዘመሓላለፎ ናይ ምስ ማዕርየት መልእኽቲ ነቶም ኣብቲ መደብ ዝሳተፉ ዘለዉ ናይ ቁስጥንጥና ናይ ውህደት ኦርቶዶክሳዊት ቤተ ክርስትያን ፓትርያርክ ብፁእ ወቅዱስ በርተሎሜዎስ ቀዳማዊ ከምኡ እውን ንናይ ቪልኒየስ ሊቀ ጳጳሳት ጂንታራስ ግሩሻስ ናይ ሊትዋንያ ርእሰ ብሄር ጊታናስ ናውሴዳ ንኩሎም ተጋባእያን ሰላምታ ኣቕሪቦም እዚ ተበግሶስ ብኸመይ ብቅዱስ ዮሃንስ ጳውሎስ ዳግማዊ ኣዝዩ ዝምነይዎ ከም ዝነበረ እውን የዘኻኽሩ ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ኣብ ናይ ሎም ዓለም ምስ ብዙሕ ፍርሕን ጭንቀትን ወጥርን ኩናትን ከመይ ኢሉ ኣብ ልቢ ውልቀ ሰባትን ህዝብታትን ናይ ሰላም ህፁፅ ኣድላይነት እናወሰኺ ይኸይድ ከም ዘሎ ኣስሚሩ ሮም እግዚኣብሄር ምሕረቱ ከርኢ ኣይደክመኒ ብምባል ኣፅኒዖም ፍቕሩ ንዘለዓለም ይነብር ዓለምና ድማ ክንደይ ኣብ ኩሉ ደረጃ ምሕረት ትጭድር ኣላቢሎም እቲ እንኮ ተስፋይ ኣብ ልቢ ዓባይ ምሕረት እግዚኣብሄር እዩ እንክብል ቅዱስ ኣጎስጢኖስ በዓል ሂፖ ዝበሎ ቃል ጠቂሶም ብሓቂ እግዚኣብሄር ኣብ ነፍሲ ወከፍና ዓብዪ ማሕረት ከም ዘለዎ ምስትውዓልና ምንጪ ሓጎስን ተስፋን እዩ እንክብሉ ኣጉሊሖም ይኹን እምበር እቲ ኣዚና እንምነዮ ሰላም ብዘይ ማሕረት ክርከብ ከም ዘይክእል ብኣፅንዖት ኣተሓሳሲቦም ስለዚ ካብ ስድራና ጀሚርና ዝያዳ ተቐባልን ምሕረት ዝመልኦን ሕብረተሰብ ንምህናፅ ብናይ ገዛእ ርእስና ውልቀ ኣውቶፋይነት ኣብቲ ደረተ ኣልቦ ምሕረት እግዚኣብሔር ዘሎና እምነትን ፀምበር እንክብሉ ተማሕፂኖም እቶም ኣብቲ ሕርዮ ጉባኤ መለኮቶም ምሕረት ዝሳተፉ ዘለዉ ኩሎም ካብዚ ዓለም ሓቆፍ ኣኼባ ዝረኽቦ ተመክሮ ኩሉ ናብ ማሕበረሰቦም ክመልስዎ ብምትብባዐ ሓዋርያ ቡራኬ ኣቕሪቦም ዘመሓላለፍዎ ናይ ምስ መዓርየት መልእኽቲ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ሩሳሊካነ ጳጳሳት ልዮን መበል 14 በቲ ኣብ መንበሪ ቤቶም እንከለዉ ብጢት ዝተቐትሉ ጳጳስ ኩሊማንን ሓዋርያም መስተናበር በይራን ዝተሰምዖም ሓዘን ከም ዝገለጹ ናይ ቅዱስቲ መንበር ዜናን ክፍሊ ማሕትምን መግለፂ ኣፍሊጡ። ሩሳሊካነ ጳጳሳት ልዮን መበል 14 ነቲ ኣብ ሞዛምቢክ ኣብ ልዕሊ ናይ ሰበኻ ክሊማን ጳጳስን ሓዋርያም መስተናበር ሰበኻ በይራን ጳጳስ ኦሲርዮ ሲቶሮ ኣፎንሶ ዝተፈፀመ ከቢድ ዓመፅ ዘሕደረሎም መሪር ሓዘን ገሊፆም እግዚኣብሄር ኣብዚ ከቢድ ናይ ሓዘን እዋን እዚ ምስ ህዝቢ ሃገረ ስብከትን ሞዛምቢክን ዘለዎም ቅርበት ገሊፆም ብፀሎቶም እውን ከም ዝፅምበሩ ኣረጋጊፆም ጎይታ ምፅንናዕ ክህቦም ነፍሲ ወከፍ ሰብኣይን ሰበይትን ኣብ ፍቕሩ ከፅንዖምን ኢድ ዓማፅያን ክዓግትን ልቦም ክልውጥን እፅልይ ከም ዝበሉ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ጳጳስ ሲቶራ ኣፎንሶ ዕለት 6 ሰነ ንግሆ ኣብ ኩሊማነ ኣብ ዝርከብ ብመንበረ ጵጵስናኦም ኣብ ኣፍ ልቦም ብጢት ተሓሪሞም ሞይቶም ከም እተረኽቡ ዝሓበረ ፊደስ ኣገልግሎት ዜና ቫቲካን ሃገራዊ ኣገልግሎት መርማሪ ገበን ነቲ ገበን ዝፈፀመ መንነት ንምልላይ እውን ናይ መርመራ መዝገብ ከም ዝኸፈተን ኣብዚ ሕጂ እዋን ኩነታት እቲ ቀትለት ይኹን መንነት ተሓተቲ ብዝምልከት ዝተረጋገፀ ዝርዝር ሓበሬታ ከም ዘይተዋሕበ የመላኽት። ብብዙሓት ኣፍቃሪ ኩሉ ተባሂሎም ዝፍለጡ ዶን ኣሶርዮ ተባሂሎም ዝፅውዑ ጳጳስ ካብ 2017 ክሳዕለት 2023 ዓመተ ምሕረት ናይ ቅዱስ መንበር ኣላይ ቤት ፅሕፈት ጉዳይ ስብከተ ወንጌል ክፍሊ ቀዳማይ ስብከተ ወንጌልን ሓደስቲ ፍሉያት ኣብያተ ክርስትያናትን በዓል መዚ ኮይኖም ከም ዘገልገሉን ጳጳስ ተሰሚዮም ናብ ሞዛምቢክ ምስ ተመልሱ እውን ምስቲ ላዕላዊ ቤት ፅሕፈት ቅዱስ መንበር ዝነበሮም ጥቡቕ ርክበ ከም ዝዓቀቡን ናይ ፊደስ ኣገልግሎት ዜና ቫቲካን ናይ ቀረባት ሓባባሪ ከም ዝነበሩን ክሳብ ቅድሚ ሒደት ሰሙናት ጥራይ ብዛዕባ ሂወት ናይቲ ከባቢ ቤተ ክርስትያንን ነታ ሃገር ዝፀሉ ዘሎ ከቢድ ኩነታት ዓመፅን ግጭትን ሓበሬታ የካፍ ከም ዝነበሩ ፊደስ ኣገልግሎት ዜና ይሕብር። ናይ ሞዛምቢክ ርእሰ ብሄር ዳንኤል ፍራንሲስኮ ቻፖ እውን ዝተሰምዖ መሪር ሓዘን ከም ዝገለፀን ኣብ መልእኽቱ እውን ሞት ጳጳስ ኦሶርዮ ንሕብረተሰብ ብሞዛምቢክን ንማሕበረሰብ ክርስትያንን ዘይዕረክሳራ ዝውክል እዩ እንክብሉ ብምግላፅ ነቲ ናይቶም ጳጳስ ትሕትና ጉስነቶ ተወፋይነትን ክብርታት ሰላምን ዕርቅነ ንምድንፋዕ ዘለዎ ተወፋይነትን ከም ዘጉልሑ ፊደስ ኣገልግሎት ዜና ኣፍሊጡ። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 8 ሰነ 2026 ዓመተ ምሕረት መደብ ፈነወና ብሰሊካና ጳጳሳት ልመበል 14 ኣብ ስፓይና ክሳብ ዕለት 12 ሰነ ኣብ ዘካይዱ ዘሎ ሃዋርያዊ ዑደት ናይ ዕለት 7 ውዕሎ ብሰሊካና ጳጳሳት ልመበል 14 ናብቲ ካብ ዕለት 7 ክሳብ ዕለት 12 ሰነ ኣብ ሊትዋንያ ዝካየደ ዘሎ ዓለም ሓቁፍ ሃዋርያ ጉባኤ መለኮታዊ ምሕረት ዘመሓላለፎ መልእኽቲ ብሰሊካና ጳጳሳት ልመበል 14 ኣብ መንበሪ ቤቶም ብጥኢት ዝተቐትሉ ጳጳስ ክሊማ ኣነን ሃዋርያዊ መስተናብር ሰበኻ በይራን ዘመሓላለፎ ናይ ሓዘን መግለፂ መልእኽቲ ቴሌግራም ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተወለነ ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወነ ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ማእከል ከተማ ማድሪድ ልዕሊ 1.2 ሚልዮን ዝኾኑ ሰባት እተሳተፍዎ ናይ በዓለ ቅዱስ ቁርባን ፅምብላት መሪሖም። ንምእመናን እስጳኛ ድማ እቲ ነዚ ሃገር እዚኣ ንዘመናት ዝቐረፃን ዝሃነፃን ሃይማኖት ሓደ ክብጻሕ ዘለዎ ናይ ዝሓለፈ ዘመናት ቤተ መዘክር ዘይኮነስ ሎሚ እውን ካብኡ ንላዕሊ ህያው ዝኾነ ናይ እምነት ቤት ትምህርቲ ምዃኑ ከረጋግጹ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መጀመርታ ናይታ ኻልኣይቲ መዓልቲ ናብ ሃገር እስጳኛ ዝገብርዎ ዘለዎ ሃዋርያዊ ምብጻሕ ናይ በዓለ ቅዱስ ቁርባን መስዋእቲ ቅዳሴ መሪሖም። ልዕሊ 1.2 ሚልዮን ምእመናን ከዓ ኣብቲ ኣብ ማእከል ከተማ ማድሪድ ዝርከብ ፓላሳ ደለሲቤሌሰን ኣብ ከባቢኡ ኣብ ዝርከብ ጎደናታትን ተኣኪቦም ኣብቲ መስዋእቲ ቅዳሴ ተሳተፉ። ርእሰ ሊቃነ ጳጳሳት እውን ኣብ መንጎኦም ብምርካቦም ከም እተሓጐሱ ገለጹሎም። ቅዱስነቶም ኣብቲ ዝለገስዎ ቃል ኣብ ዙርያ ቅዱስ ቁርባን ተኣኪብና እዚ ውህበት ህያው ህላዌ ክርስቶስ ኣብ መንጎና ምህላው ንምስክር ኣሎና ክብሉ መስከሩሎም። ርእሰ ሊቃነ ጳጳሳት ኣስዒቦም ኣብዛ ዕለት እዚኣ ጐይታ ምስ ኣቦ ምሕረት ምእንቲ ክንራኸብን ደቁ ምእንቲ ክንከውንን ከመይ ገይሩ ብፍታዊ ህይወቱ ከም ዝሃበናን ከምኡውን ብህያው እንጌራ ህይወት ኣምላኽ ክምግበና ካብ ሰማይ ከም ዝወረደን በዚ ኸምዚ ሎሚ እውን ነዚ ብፍሉይ መንገዲ ከም እንዝክር ገሊጾም ካብ ሞት ትብርትዕ ፍቕሪ እያ ተዋሂባትና ክብሉ ድማ ኣመልከቱሎም። ርእሰ ሊቃነ ጳጳሳት ነቲ ኣብ ማድሪድ ኣብ ብዙሕ ክፋላት እስጳኛን ዝኸብር በዓለ ቅዱስ ቁርባን ንኣምላኽ ዘሎና ፍቕርን ተኣማንነትን ንምሕዳስ ናብ ልቢ እምነት ንምምላስ ብፍሉይ መንገዲ ዝኸብር ዝነበረን ዘሎን ሃብታም ታሪኽ ሃገር እስጳኛ ብምዝካር ኣብ ቅዱስ ቁርባን ኣብቲ ኽቡርን ጌራ ናይ ክብሪ ኣገልግሎት ፈጺሞም። እዚ ልምድታት እዚ ኣብ ዝሓለፈ ዘመናት ሰፊሕ ሰልፍታት እተራእየሉ ልምድታት ንምዕባለ ስነ ጥበብን ሙዚቃን ስነ ህንፃን ህይወት ህዝቢ እስጳኛን ከምኡውን ፍሉይ ፈጠራዊ መግለጺታት ከም ዘፍረየ እውን ኣመልኪቶም። እዚኣቶም ከዓ ባህልን ስነ ጥበብን ጥራይ ዘይኮኑስ ኣብ ቅድምቲ ህያውን ዘሎን ኣብ ማእከልና ዝመላለስን ዘሎ ንጥሜት ህይወትና ዝምግብን ጌራ ነቲ ብጸልማት እተኸድነ ልብናን ታሪኽናን እውን ከይተረፈ ዘብርህ እቲ ዝተንስአ ጐይታ ናይ እምነት ጸዋዕታና እዩ ክብሉ ድማ ገለጽዎ። ኣብ ቅዱስ ቁርባን ጐይታናን መድሓኒናን ኢየሱስ ከም ክርስቶስ መጠን ብኸመይ ከም ዝምግበና የዘኻኽረና። ኣብ መዓልታዊ ህይወትናን ንጥፈታትናን ብኸመይ ከሰኒየና ከም ዝመጽእ እውን የዘኻኽረና በሉ። ንሱ ናባና ዝቐረበ ምስ ህዝቡ ዝመላለስ ኣምላኽ ጐይታ ታሪኽ እዩ። ንሱ ንድኹማት ምጽንናዕ፣ ንስድራ ቤታት ብርሃን፣ ንሕሙማት ተስፋ፣ ነቶም ዝሳቐዩ ድማ ሰላም እዩ። እቲ ኣብ ጐደናታት ብትብዓት ዝሓልፍ ክርስቶስ ንድኻታትን ንጭኑቓትን ከምኡውን ምስቶም እተገለሉ ሰባት ኮይኑ ዝልለ እዩ። ርእሰ ሊቃነ ጳጳሳት ወሲኾም ኣብ ክብረ በዓል ቅዱስ ቁርባን ካብ ስስዐን ዘይምግዳስን ምቾትን ውልቃዊ እምንቶናን ክንወፅእ ነቲ ንምሕዳስ ዘቕረቦ ጸዋዕታ ምላሽ ክንህብን ኣተሓሳስባና ክንቅይርን ነቲ ዝሓድሰና ሃነፅቲ ሓዳስ ዓለም ዝገብረናን ህላዊኡ ክንቅበል ከም ዝጽውዓና እውን ገሊጾም። ናይ ሎም ዓመት በዓለ ቅዱስ ቁርባን ድማ ብፍሉይ ዑደት ኣብ መዓልታዊ ህይወትና፣ ኣብ ርክባትና፣ ኣብ ሕብረተሰብና ከምኡውን ኣብ ህንጸት መጻኢና ከምቲ ኣብ ንባብ ናይ ቅዳሴ ዝሰማዕናዮ ኣምላኽ ብኸመይ ከም ዘፍቅረናን ዝምግበናን ከም ዘሰኒየናን ዘድሕነናን ክንዝክር ናይ ወትሩን እዋናዊ ጻውዒትን እዩ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነቲ ናይ ሃገር እስጳኛ ናይ ሎምን መጻእን ዕማም ዘርዚሮም። እዚ ድማ እቲ ንዘመናት ነዚ ሃገር ዝቐረጸን ዝገለጸን ሃይማኖታዊ መንፈሳውነት ሓደ ክንበጽሖ ዘለና ናይ ዝሓለፈ ታሪኽ ቤተ መዘክር ዘይኮነስ ሎሚ እውን ክንጥቀመሉ ንኽእል ናይ እምነት ቤት ትምህርቲ ምዃኑ ንምርግጋጽ ምዃኑ ኣመልከትሎም። እዚ ቤት ትምህርቲ እዚ ይብሉ ቅዱስነቶም ኣብ ቅድሚ ኣምላኽን ኣብ ቅድሚ ምጻይናን ክንብርከኽ ይጽውዓና። በዚ ኸምዚ ድማ ውህበት ንዝኾነ ነጻ ፍቕሪ ኣብ ማእከልና ክውሕዝ እሞ መቑሕ ናይ ኩሉ ስስዐ ይሰብር። ልክዕ ከምቲ ኣምላኽ ኣማናዊ ህላወ ዝኾነ ንሕና እውን ኣብ ክውንነታትን ብድሆታትን ሕብረተሰብ ክንሳተፍ ተጸዊዕና ኣለና። ንሓባራዊ ረብሓ ንምህናጽ ብውልቅና ቈራጽነት ንግበር ክብሉ ድማ ተላበው። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ነፍሲ ወከፍ ሰብ ብልባዊ ፍቕሪ ናብ ጐይታ ክምለስን ምስኡ ንምርኻብ ክፉት ክኸውንን ጽምእ ልቡ ከርዊ ብምፍቃድ ናብ መንገድታት ሕይወትን ታሪኽን ክንከይድ እሞ ነዚ ውሒዝ ጽሩይ ማይን ውሒዝ ፍቕርን ንደቂ ሰባት ከነብጽሓሎም ተማሕጺኖም። ሰላምን ፍትሕን ሓጐስን ናብ ኵሎም ደቂ ሰባት ከነብጽሕ ተጸዊዕና ኣሎና ክብሉ ድማ ኣዘኻኸሩ። ንኣሕዋትና፣ ንሓትናን፣ ስድራ ቤትናን፣ ንድኻታትን ንመከራን ናይቶም ተስፋ ዝቖረጹ ሰባት ከነዕርፎ ዝከኣለና ንግበር። ካብዛ ዓይኒ ማይ ቅዱስ ቁርባን ከም ብሓድሽ ክሰትዩ ድማ ጸልዮም። ጸጋ ቅዱስ ቁርባን ይሓድሰና እዩ። ቀለስተ ኣካላት ንለውጡ ታሪኽ ይግበረና። ነቶም እንረኽቦም ሰባት ድማ ምልክት ተስፋ ይግበረና። እቲ ኣብ ቅዱስ ቁርባን ዘሎ ጐይታና ኢየሱስ ክርስቶስ ንዓናን ንስድራ ቤትናን ንሃገርናን ናይ ምልኣት ሕይወት ምእንቲ ኽበቁል ናብ ዝተቖርሰን ዝተዋህበን ዝተሰውአን እንጌራ ይለውጠና። እቲ ክብረ በዓል ድማ በቲ ርእሰ ሊቃነ ጳጳሳት ዝመርሕዎ ዑደትን ቡራኬን ቅዱስ ቁርባን ተዛዘመ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስቶም ካብ ጕጅለታት ባህልን ትምህርትን ንግድን ስፖርታዊ ምንቅስቓሳትን ምስ ዝመጹ ተወከልቲ ኣብ ዘካየድዎ ጉባኤ ቃለ ምዕዳን ለጊሶም። ኣባኡ ድማ ክብሪ ወዲ ሰብን ሓድሽ ናይ ሓባራዊ ረብሓ ስምዒት ከደንፍዑ ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካልአይቲ መዓልቲ ሃዋርያዊ ዑደቶም ናብ ሃገር እስጳኛ ምስ ተወከልቲ ስነ ጥበባውያንን ስነ ትምህርትን ቁጠባን ስፖርታዊ ምንቅስቓሳትን ንምትሕብባር ግዜ ወሲዶም። ኣብዛ እናተኸፋፈለት እትኸይድ ዘላ ዓለም ናይ ሓድነትን ምይይጥን ተስፋን ማእሰር ኣብ ምምስራት ሓደስቲ ቀለስቲ ኣካላት ክኾኑ ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ድሕሪ ቐትሪ ኣብ ከተማ ማድሪድ ኣብ ዝርከብ ሞቪስታር ዝተሰሜ ኣሬና ምስ ባህልን ስነ ጥበብን ቁጠባን ስፖርትን ዓለም መርበብ ምፍጣር ኣብ ዘርእስቱ ዓውደ ጉባኤ ብዛዕባ ትካላትን ውልቀ ሰባትን ቅልጡፍ ማሕበራውን ቴክኖሎጂያውን ለውጥታት ኣመልኪቶም ንደቂ ሰብ ንምዕቋብ ዘለዎም ሓላፍነት ኣስተንተኑ። እቲ ጉባኤ ብዙሓት ስነ ጥበባውያንን ሊቃውንትን መራሕቲ ንግድን ተወከልቲ ማሕበራትን ከምኡውን ስፖርተኛታት ዝተረኽብሉ ኣብ መንጎ ቤተ ክርስቲያንን ዘመናዊ ሕብረተሰብን ዝርርብ ንምድንፋዕ ኣብ እተገብረ መደብ እዩ ዝነበረ። ኣብ መንጎቶም ንርእሰ ሊቃነ ጳጳሳት ዝረኸብዎም ተዋሳእቲ ኣንቶኒዮ ባንዴራስ ብዛዕባ እቲ ኣብ መንጎ እምነትን ስነ ጥበባዊ መግለጽን ዘሎ ነባር ርክብ ዝገልጸሉ ተዋስኦ ኣቕረበ። ሆሴ ማርያ ኮሎ ዴ ፖርቱጋል ሓለቓ መንበረ ጥበብ ኮምፕሉስተንሴ ማድሪድ ብስም ማሕበረሰብ ስነ ትምህርትን ስነ ፍልጠትን ድማ መደረ ኣቕረበ። ተወከልቲ ናይ ንግድን ማሕበር ሰራሕተኛታትን ድማ ብወገኖም ብዛዕባ ስነ ምግባራዊ ብድሆታት ሰብ ዝሰርሖ ኣስተውዕሎትን ቁጠባዊ ለውጥን ዘትዮም። ከምኡውን ተሬዛ ፕራሌስን ካሮሊ ማሪንን ዝበሃላ ውርያት ስፖርተኛታት ብመንገዲ ስፖርት ዝመሓላለፉ ስነ ምግባራዊ ስርዓታትን ተጻዋርነትን ትሕትናን ሓድነትን ኣጉሊሐን። ርእሰ ሊቃነ ጳጳሳት ልዮን ንመልእኽትታት እቶም ተወከልቲ ከምኡውን ሳራ ባራስን ኩባንያኣን ዘዳለውዎ ምርኢት ፍላሜንኮ ድሕሪ ምስማዕ ነቲ ሃብታም ባህላዊ ውርሻ ሃገር እስጳኛ ብምምጓስ ነቲ ኣብ መላእ ታሪኽ እቲ ሃገር ማለት ኣብ ከተማታትን ሓውልትታትን መናብርተ ጥበባትን ኣብያተ ክርስቲያናትን ሙዚቃን ስነ ጥበባዊ ስራሓትን ምድላው ምግብን ብምስትንታን ነቲ ሃብታም ባህላዊ ውርሻ ሃገር እስጳኛ ብምውዳስ መደርኦም ጀመሩ። እንተኾነ ግን ነቲ ናይ ዝሓለፈ ወለዶታት ዘበርከትዎ ዓወታት ብምድናቕ ንዅሉ ሰብ ዘተሓሳስብ ሕቶ ከም ዘለዓዕል እውን ገለጹ። ንሕና ኸ ንመጻኢ እንታይ ውርሻ ኢና እንገድፍ ዘሎና? በዚ ምኽንያት እዚ ኸዓ እንታይ ዓይነት ማሕበረሰብ ኢና እንሃንጽ ዘለና ክብሉ እውን ሓደ ብድሆ ኣቕርቡሎም። ርእሰ ሊቃነ ጳጳሳት ብዛዕባ እቲ ሕብረተሰብ ዘለዎ ሓድሽ ምህዞን ሓሳብ ንሓሳብ ናይ ምልውዋጥ ፍሉይ ክእለትን ኣፍልጦ ሂቦምሉ እኳ እንተኾኑ ቴክኖሎጂያውን ቁጠባውን ምዕባለ ካብ ሰብኣውነት እንተተፈልዮም መሰረታዊ ዕላማኦም ከጥፍኡ ከም ዝኽእሉ እውን ኣጠንቀቑ። ኣብ መራኸቢ ብዙሓን ክኢላታትን ውፅኢታውያን ኣፍረይቲ ናይ ምዃን ሓደጋ የጋጥመና እኳ እንተሃለወ ስለምንታይን ንምንታይ ዕላማን ምስ መን ከም እነፍሪ ግን ርግጸኛታት ኣይኮንናን በሉ። ርእሰሊቃነ ጳጳሳት ሊዮን ኣስዒቦም ንትምህርቲ ርእሰሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይን ካልኣይ ጉባኤ ቫቲካንን ብምዝማድ ቤተ ክርስቲያን ምስ እዛ ዘመናዊት ዓለም ንምዝርራብ ዘለዋ ቆራጽነት ደጊሞም ኣረጋገጹ። እቲ ወሳኒ ሕቶ ኣይተቐየረን ድማ በሉ። ሓቀይና ሰብ ምዃን ክብሃልን ከሎ እንታይ ማለት እዩ? ካብቲ ንቤተ ክርስቲያን ንዘመናት ዝሃነፀ ተመክሮኣ ተበጊሳ ንደቂ ሰብ ኣብ ታሪኽ ዘሰኒዮም ዝነበረ ክርስትያናዊ እምነት ናብ ክብሪ ሰብኣውነትን ሓባራዊ ረብሓን ዝመርሕ መንገድታት ከም እተቕርብ ገለጹ። ካብታ ኣብዚ እዋን እዚ ዝፀሓፍዋ ግሩም ሰብኣውነት ዘርስታ ዓዋዲት መልእኽቶም ብምጥቃስ ሰብኣዊ ኣካል መንገዲ ቤተ ክርስቲያን ኮይኑ ከምኡ ውን ማእከል ሓቀይናን ምሉእን ምዕባለ ምዃኑ ኣትሪሮም መስከሩ። በዚ ምኽንያት እዚ ድማ ቤተ ክርስቲያን ብዛዕባ ባህሊ ተገዳስነት ዘይብላ ክትከውን ኣይትኽእልን እያ። ምኽንያቱ ባህሊ ንባዕሉ ሓደ ካብቲ ደቂ ሰባት መንነቶም ዝገልጹሉን ዝቐርጹሉን ቀንዲ መንገድታት እዩ። ርእሰ ሊቃነ ጳጳሳት ሊዮን ብዛዕባ እቲ ኣብ መንጎ ባህልን ምኹስኳስን ዝብላ ቃላት ዘሎ ስነ መለኮታዊ ምትእስሳር ብምስትንታን ነቶም ኣባኡ ተረኽቡ ዘመናዊ ሕብረተሰብ ንመጻኢ ወለዶታት እንታይ ይዘርኡ ከም ዘለዉ ክሓስቡ ጻውዒት ኣቕረብሎም። እንታይ እዩ ዝዕምብብ ዘሎ ክብሉ እውን ሓተቱ። ኣብ ሕብረተሰብና ብስቕታ ዝነቅጽ ዘሎኸ እንታይ እዩ? እንታይ ስነ ምግባራዊ ስርዓታት ኢና እንዕቅብ ዘሎና? ኣየኖት እዮም ከቶም ክሞቱ ሓዲግናዮም ዘሎና እውን በሉ። እዚ ሕቶታት እዚ ኣብ ምስማዕን ኣኽብሮትን ምርኻብን እተመስረተ ሓቀይናን ቀጻለን ማሕበራዊ ዘተ ከም ዘድልዮ ገለጹ። እቲ ቐንዲ ፍረ ነገር ናይታ ምሸት ድማ በቲ ርእሰ ሊቃነ ጳጳሳት ሰባትን ኣካላትን ሓባራዊ ኣኽብሮት ክህልዎም ዝሓትት ከምኡ ውን ስነ ጥበብ ክህሉ ዝገለጽዎ መርበብ ምህናጽ ብዝብል ሓሳብ እዩ ተገሊጹ ዝነበረ። ከምዚ ዝኣመሰለ ዝርርብ ወትሩ ኣብ ሰብኣዊ ክብሪ ዘተኰረ ክኸውን ከም ዘለዎ እውን ኣመልከቱ። መናብርተ ጥበባት ንሓቂ ከወግኑ ወይ ካብ ክውንነት ስራሕ ክፈልዩ ከም ዘይብሎም ገለጹ። ንግዲ ንሰራሕተይናታት ናብ ቁጠባዊ ለውጥታት ጥራይ ከነክዮም ድማ የብሉን። ስነ ጥበብ ከዓ ናይ ብሉጻት ጥራይ መዕቆቢ ክኸውን የብሉን። ስፖርት ንባዕሉ ናብ መዘናግዒ ወይ ምንጪ መኽሰብ ኮይኑ ክርከብ የብሉን። ቴክኖሎጂያዊ ምዕባለ ንኣረጋውያንን ንድኻታትን ነቶም ሳሕቲ ድምፆም ዘይስማዕ ሰባትን ኣቓልቦ ክገብረሎም ኣለዎ ክብሉ ድማ ተላበዉ። ርእሰ ሊቃነ ጳጳሳት ወሲኾም ሓሳብ ንሓሳብ ምልውዋጥ ንባዕሉ ስነ ምግባራዊ ሓላፍነት እዩ። ኩሉ ዓይነት መግለጺታት ይዛረብን ትርጉም የመሓላልፍን እዩ ድማ በሉ። በዚ ከምዚ ድማ ከቝስል ወይ ከሕዊ ንትፅቢታትና ከበላሽዎ ወይ ሓድሽ ኣተሓሳስባ ከማዕብል እውን ይኽእል እዩ በሉ። ርእሰ ሊቃነ ጳጳሳት ሊዮን ከም ዝገለጽዎ ብክርስትያናዊ ኣረኣእያ ሓቀይና ዝርርብ ክብሃል እንከሎ ውሳጣዊ ክብሪ ነፍሲ ወከፍ ወዲ ሰብ ኣፍልጦ ብምሃብ እዩ ዝጅምር ክብሉ እውን ኣስመሩሉ። ፈጣሪ ንደቂ ሰብ ብፈትሊ ፍቕሪ እዩ ኣሊምዎም ቢሎም ድማ ደቂ ሰብ ብመልክዕን ምስልን ኣምላኽ ከም እተፈጥሩ ብምዝካር እዩ ዝግለጽ በሉ። እዚ ክብሪ እዚ ብትካላት ወይ ብመንግስታት ኣፍልጦ ኣይወሃበሉን እዩ። የግዳስ ተፈጥሮኣውን ዕሽሽ ክብሃል ዘይከኣልን ስለ ዝኾነ መሰረት ናይ ነፍሲ ወከፍ ሓቀይና ማሕበራዊ ርክባት እዩ። ኣብቲ ርእሰ ሊቃነ ጳጳሳት ዘካፈልዎ ሓሳባት እውን ብተደጋጋሚ ናብ ግደ ጽባቕን ስነ ጥበባዊ መግለጽን ተመላሊሶም ተዛረቡ። ርእሰ ሊቃነ ጳጳሳት ሊዮን ነቲ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝገለጽዎ እምነት ግጥምን ሙዚቃን ትፈጥር ከምኡ ውን ጽባቐ ትፈጥር ዝብል ሓሳባት ብምጥቃስ ብዛዕባትን ሰባት ካብ ውሽጦም ዝቕይሮም ተመክሮታት መስከሩ። መዝሙር ግጥሚ ቤተ ክርስቲያን ድምፂ ዓይኒ ወይ እውን ኣብ መንጎ ኣዕሩኽ ዝካፈልዎ ወግዒ እዩ በሉ። እቲ ኣብ ሃገረ ስጳኛ ዝርከብ ሃብታም መንፈሳውን ስነ ጥበባውን ልምዲ ማለት ካብ ናይ ሰሙነ ሕማማት ዝማሬታት ክሳብ ጽሑፋት ሉፔ ደለቬርጋን፣ ቅድስ ተሬዛ በዓልቲ ኣቪላን፣ ቅዱስ ዮሃንስ ዘመስቀልን፣ ካልዴሮን ደላ ባርካን ምስ እንዕዘብ ኣብ መንጎ ስጋውን መንፈሳውን መዳያት ህላወ ደቂ ሰብ ዓሚቝ ዝርርብ ከም ዘሎ መርትዖ ምዃኑ ጠቒሶም። ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም ብዛዕባ ክርስቲያናዊ ኣበርክቶ ኣብ ህዝባዊ ህይወት ምልስ ኢሎም እንክገልጹ ነቲ ብመንፈስ እምነት እተመስረተ ማእለያ ዘይብሉ ኣብያተ ትምህርትን ሆስፒታላትን ናይ ግብረ ሰናይ ተበግሶታትን እውን ዘኪሮም ቅዱስነቶም ኣብ ክርክራት ከይኣተዉ ነቶም ኣባኡ ዝተረኽቡ ኤውሮጳ ንባዕላ ብክርስትያናዊ ውርሻኣ ክሳብ ክንደይ ከም እተቐርጸት ክሓስቡ ጻውዒት ኣቕርብሎም። ብዘይ ጽልዋ እምነት ኤውሮጳ ከምቲ ኮይናቶ ዘላ ምኾነት ነይራ ኢልካ ምእማን ብሓቂ ይከኣል ድዩ ክብሉ እውን ሓተትዎም። ነቲ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ዝበልዎ ቃላት ዳግም ብምቅላሕ ድማ ኣይትፍርሁ፣ ንክርስቶስ ኣፍ ደጌኹም ክፈትሉ ክብሉ ተማሕጸኑ። ቅዱስ ኣቦና ወሲኾም ንጸገማት ድኻታት ኣብ ማእከል ሓሳባቶም ብምጉላሕ እውን መግለጺ ሂቦምሉ እዮም። ውርዝውናኦምን ክእለቶምን እናሃለወ ክንሱ እቶም እተገለሉ ሰባት መን እዮም ክብሉ ድማ ሓተቱ ኩነታት ድኻታት ንሕብረተሰብን ንፖለቲካዊ ስርዓትን ንቁጠባን ንቤተ ክርስትያንን ቀጻሊ ብድሆ ምዃኑ እውን ኣትሪሮም ተዛረቡ ንማሕበረሰባዊ ትምህርቲ ቤተ ክርስትያን ብምዝካር ድማ ቁጠባውን ትካላውን መዋቕር ነፍሲ ወከፍ ሰብ ምሉእ ብምሉእ ምዕባለ ዘተባብዕን ሓላፍነት ዝስምዖን ተሳትፎ ብምትብባዕን ጥራይ ክግለጽ ከም ዝኽእል ኣጉልሑ ርእሰ ሊቃነ ጳጳሳት ልዮን መደርኦም ኣብ ምዝዛም ብዛዕባ ስፖርት ብፍላይ ከኣ ብዛዕባ እቲ ኣጸቢቖም ዝፈልጥዎ ዓለም ብምስትንታን ናብ መደምደምታ ዝርርቦም በጽሑ ብዙሓት ሰባት ካብ ወግዓዊ ትምህርቲ ንላዕሊ ኣኽብሮትን ጽንዓትን ፍትሓዊ ጸወታን ካብ ሜዳታት ስፖርት ይመሃሩ እዮም በሉ ኣስዕባ ኣቢሎም እውን ስፖርተይናታት ንሕብረተሰብ ብዘይምረት ብኸመይ ከም እትሰዓርን ንኻልኦት ከየዋረድካ ብኸመይ ከም እትዕወትን ድሕሪ ውድቀት ብኸመይ ከም እትትንስእን ይምህሩ እዮም ክብሉ ድማ መስከሩ እቶም ስፖርተይና ዝነበሩ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ዝበልዎ ቃላት ብምዝካር ድማ ዓመፅን ምክፍፋልን ነቲ ንሓድነት ማሕበረሰብ ዘዳኽም ንማእሰር ፍቕሪ ኣብ ሓደጋ ዘእቱ እዋናት ስፖርት ብምንጻግ ድማ ስፖርታዊ ምንቅስቓሳት ንሓድነትን ንሰላምን ማሕበራዊ ተሳትፎን ሓያል ምስክርነት ከቕርብ ከም ዝኽእል ኣመልከቱ ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ መደርኦም ንዅሎም እቶም ኣባኡ ተረኽቡ ሰባት ኣብ ምህናጽ ሓድሽ ሕብረተሰብ ቀለስቲ ኣካላት ክኾኑ ጻውዒት ኣቕርቡሎም ግዜ ንዘለኣለማውነት ክፉት ዝኾነሉ ማሕበረሰብ ባህሊ ንተመክሮ ዝዕቅብን ዝርርብ ዘተባብዕን ባይታ ትምህርቲ ንሓቅን ኣእምሮዊ ቅንዕናን ዝስዕበሉ ስፍራ ስነ ጥበብ ዘደንቑ ነገራት ዘነቓቕሓሉ ቦታ ንግዲ ንኽብሪ ነፍሲ ወከፍ ሰብ ኣፍልጦ ዝህበሉ ቦታ ስራሕ ከኣ ምንጪ ተስፋ እዩ ክብሉ መስከሩ ቅዱስ ጳውሎስ ከም ዝገለጾ ምስቶም ዝሕጐሱ ተሓጐሱ ምስቶም ዝበኽዩ ብኸዩ ብምባል ነቶም ኣባኡ ዝተረኽቡ ብስኒትን ሰላምን ክነብሩ ተማሕጸንዎም ምኽንያቱ መጻኢና ኣብቲ ሓቀኛ ዕቤት ደቂ ሰባት ብቐጻሊ ዝንጸባረቕ ኮይኑ ምእንቲ ክርከብ ኣብ መደምደምታዊ ንሕና እውን ንዅሉ መዳያት ህይወት ዝሰማማዕ ሓድሽ መርበብ ኣብ ምፍጣር ሓደስቲ ቀለስቲ ኣካላት ንኹን ክብሉ ተላብዮም ቃለ ምዕዳኖም ዛዘሙ
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ንምእመናን ስጳይና ዘስምዖም መደረ ንመላእ ቤተ ክርስትያን ዝኸውን መገዲ ዝሕብር ምዃኑ ናይ ዜና ቫቲካን ዋና ኣሰናዳይ ኣንድርያ ቶርኔሊ ኣብ ዘውፅኦ ርእሰ ዓንቀጽ የስተንትን ንውሳጣውነትና ናብ ሓደ ዓይነት መንፈሳዊ ርእሰ ምርመራ ዝድረኽ ናይ ብሕቲ ተወፋይነት ዘይኮነስ ወይ እውን ብዛዕባ ሕሉፍ ማሕበራዊ ጽልዋ ቤተ ክርስትያን ናፍቆታዊ ዝኽሪ ሒዝና ክንበጽሖ ዝግባእ ቤተ መዘክር ዘይኮነስ ሓቀይና ቤት ትምህርቲ እዩ ተወፋይነት ርክብ ምቕባልን ገዛእ ርእስኻ ኣሊፍካ መሃብን ዝኸፍተና ቤት ትምህርቲ ርእሰ ሊቃነ ጳጳሳት ንመበል 14 ኣብ ማድሪድ ኣብ ዝርከብ ፕላሳ ደ ሲቤለስ ብምኽንያት ኣብ መላእ ኩላይት ቤተ ክርስትያን ተዘኪሩ ዝውዓለ ዓመታዊ ክብረ በዓል ቅዱስ ቁርባን ነቲ ስነ ስርዓት ኣምልኾ መሪሖም ኣብ ዘስምዖ ስብከት ንስፓይና ዝቐረፀ ሃይማኖታውነት በዚ መልክዕ እዚ ይገልጽዎ ብዑደታት ብህዝባዊ ፍርያ እግዚኣብሄር ስነ ጥበብ ሙዚቃን ስነ ህንፃን ዝግለፅ ሃይማኖታውነት ርእሰ ሊቃነ ጳጳሳት እቲ ኣብ ጎደናታት ብሙዳየ ዘቅዱስ ቁርባን ዘቡራኬ ህልው ኮይኑ ዝጓዓዝ ክርስቶስ ንገዛእ ርእሱ ምስ ድኻታትን ውፅዓትን ኣብ ፅምዋን እተጠንጠኑን ዝልለ ክርስቶስ እዩ እንክብሎ ከም ዘብርኹን ኣብ ስፓይና ቤተ ክርስትያን ካብ ነዊሕ እዋን ኣትሒዛ ንዓመታዊ ክብረ በዓል ቅዱስ ቁርባን ምስ መዓልቲ ግብረ ሰናይ ከተጣምሮ ዘገርም ኣይኮነን ቢሎም ህቡብ ህዝቦ መንፈሳውነት ሃገረ ስፓይና ናብ ናይ ዝሓለፈ ታሪክ ዝገልጽ ቤተ መዘክር ክቕይ የብሉን የግዳስ ሎሚ እውን ካብኡ ብዙሕ እንመሃረሉ ናይ እምነት ቤት ትምህርቲ እዩ ኣብ ቅድሚ ኣምላኽን ብፀዓይናን ክንብርካኽ ዝመህረና ቤት ትምህርቲ ኣብ ቅድሚ ጎይታ ዝምብርካኽ ድማ ንሓው ክንዕቐ ኣይክእልን እዩ ኣብ መንጎና ምእንቲ ክውሕዝን ንመቑሑ ኩሉ ስስዕ ዝሰብርን ውህበት ዝኸውን ውፉይ ፍቕሪ ዝምህረና ቤት ትምህርቲ ኣምላኽ ናይ ሓቂ ህላዊ ምዃኑን ንሕና እውን ኣብ ክውንነታትን ብድሆታትን ሕብረተሰብ ክንሳተፍ ከም እተፀዋዕና እንመሃርሉ ቤት ትምህርቲ ብምርሓቕ ዘይኮነስ ንምህናፅ ሓበራዊ ረብሓ ብብሕቲ ብምውፋይ እንክብሉ ኣብሪሆም እዮም እዘን ቃላት እዚኣተን ብቐጥታ ነቲ ዝተነብረ ተመክሮ ተምህሮ ክርስትና ስፓይና ዝዛረብ እዩ ኣብቲ ምፍልላይን ውዑይ ክትዕን ብተደጋጋሚ ዝረኣየሉ ብርትዑ ውልትውና ሕብረተሰብ ርእሰ ሊቃነ ጳጳሳት ብቐዳምነት ንክርስትያን ናይ ቅዱስ ቁርባን መልእኽቲ ሕመረቱ ክርድኡን ክነብሩን ይፅውዑ። እዚ ድማ ኣብቲ ዝሳቀይ ሓው ወይ ሓፍቲ ኣብ መግቢ ወይ መፅለሊ ዝገደሎ ወይ ስደተኛ ዝኾነ ሓው ወይ ሓፍቲ ኣለልዩ ብተራና ክንቀርብ ዝሓትትን ኣምላኽ እዩ። ካብዚ ኣረኣእያ ዝብምብጋስ ማሕበራዊ ኣረኣእያ ቤተ ክርስትያን ኣብ ኣገልግሎት እዩ ዝርከብ። ንጠለባት ድኻታት ኣብ መልሲ ኣብ ምሃብ ዕርቂ ኣብ ምዕባይ ውልትውና ኣብ ምብዳሕ ንፍትሒ ኣብ ምስራሕ ከምኡ እውን ዝያዳ ንኩሉ ዝሓቁፍ ሕብረተሰብ ኣብ ምኽናፅ እቲ ቅዱስ ቁርባናዊ ኢየሱስ ይብሉ ርእሰ ሊቃነ ጳጳሳት እቲ ሓቢኡ ዘሎ ዘለዓለማዊ ዓይኒ ማይ እዩ። ዝውሕዝን ንፅምኢ ዘርውይን ዓይኒ ማይ ዘይፀንት ከም ግዳማዊ ሓይሊ ዘይጨፍለቐ ብትርኢታዊ መገዲ ንርእሱ ከቐርብ። በዚ ምክንያት እዚ ህዝባዊ ፅምብል ቅዱስ ቁርባን ኣብ ናይ ብሕቱ ውፍዩነት ዝዓፅዋና ዘይኮነስ ንሕዋትናን ኣሓትናን ንስድራ ቤትና ንድኻታትን ንዝሳቀዩን ነቶም ተስፋ ዝሰኣኑን ከነሐድስ ይልእኸና። ፀጋ ቅዱስ ቁርባን ይቕይረና፣ ቅንዲ ተዋሳእቲ ናይ ታሪክ ምልዋጥ ይገብረና፣ ነቶም እንረኽቦ ምልክት ተስፋ ይገብረና። ክርስትያን ማሕበረሰባት እውን ከይተረፉ ኣብ እተፈላለየ ውልትና ካብ ዝፈጥሮ ነገራት ኩሉ ናብ ትራ ትርጉም ኣብ ዘውርድ ንዓለም ብመናፍስት ጸላዕትን ዝመልእ ጸገም ካብ ምጥሓል ናፃ ኣይኮኑን። በዚ ምክንያት እዚ ታሪኻዊ ተዘክሮ መንፈሳዊ ዑደታት ቅዱስ ቁርባን ንገዛእ ርእሱ ብናፍቆት ተዘክሮ ክእሰር ዘይፈቅድ ንሎሚ ንውልቃዊ ህወትና ንርክባትና ንሕብረተሰብና ዕድመ ክኸውን ኣገዳሲ እዩ። ብካልእ ኣዘራርባ ንፅምኢ ዕርቅን ሰላምን ልብ ወዲ ሰብ ምላሽ ዝህብ ኣገልግሎት ይኸውን እንክብል ኣንድሪያ ቶርኔሊ ዘውፅኦ ርእሰ ዓንቀጽ ዜና ቫቲካን ይዛዝማ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናብቲ ካብ 2017 ክሳብ 2012 ሰነ ኣብ ሊትዋንያ ዝካየድ ዓለም ሓቆፍ ሃዋርያዊ ጉባኤ መለኮታዊ ማሕረት ኣብ ዘመሓላለፎ ናይ ምስ ማዕርየት መልእኽቲ ዝምድናታት ብዘባላሽዎ ጥርን ዓመፅን ዝተለለየት ዓለም ደረት ኣልቦም ማሕረት እግዚኣብሔር ዘለዎ ሓይሊ የቕልሑ። ኣብዛ ብወጥርን ዓመፅን ዝተለለየት ዓለም ምሕረት ኣምላኽ ደረት ኣልቦን ልብና ናይ ምቕያር ሓይሊ ከም ዘለዎን ክንዝክር የድልየና ኣንክብሉ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሰንበት 2017 ንዓለም ለኻዊ ሃዋርያዊ ጉባኤ መለኮታዊ ምሕረት ኣብ ዘመሓላለፎ ናይ ምስ ማዕርየት መልእኽቲ

ሀገር ዝካሄደ ኮይኑ በመሰረታዊ ምስክርነትን አስተምሮታትን ባህላዊ ፍጻሜታትን ቅዳሴን ምርኢትን ዘማዕከለ እዩ። ርእሰ ሊቃነ ጳጳሳት ናብቲ ዓውደ ጉባኤ ዘመሓላለፎ ናይ ምስማዕ ርእት መልእኽቲ ነቶም ኣብቲ መደብ ዝሳተፉ ዘለዉ ናይ ቁስጥንጥና ናይ ውህደት ኦርቶዶክሳዊት ቤተ ክርስትያን ፓትርያርክ ብፁእ ወቅዱስ በርተሎሜዎስ ቀዳማዊ ከምኡውን ናይ ቪልኒየስ ሊቀ ጳጳሳት ጂንታራስ ግሩሻስ ናይ ሊቱዋንያ ርእሰ ብሔር ጊታናስ ናውሴዳ ንኩሎም ተጋባእያን ሰላምታ ኣቕሪቦም እዚ ተበግሶስ ብኸመይ ብቅዱስ ዮሃንስ ጳውሎስ ዳግማዊ ኣዝዩ ዝምነይዎ ከም ዝነበረ እውን የዘኻኽሩ። ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ኣብ ናይ ሎም ዓለም ምስ ብዙሕ ፍርሕን ጭንቀትን ወጥርን ኩናትን ከመይ ኢሉ ኣብ ልቢ ውልቀ ሰባትን ህዝብታትን ናይ ሰላም ህፁፅ ኣድላይነት እናወሰኺ ይኸይድ ከም ዘሎ ኣስሚ ሮም እግዚኣብሔር ምሕረቱ ከርኢ ኣይደክመኒ ብምባል ኣፅኒዖም ፍቕሩ ንዘለዓለም ይነብር ዓለምና ድማ ክንደይ ኣብ ኩሉ ደረጃ ምሕረት ትጭድር ኣላቢሎም እቲ እንኮ ተስፋይ ኣብ ልቢ ዓባይ ምሕረት እግዚኣብሔር እዩ እንክብል ቅዱስ ኣጎስጢኖስ በዓል ሂፖ ዝበሎ ቃል ጠቂሶም ብሓቂ እግዚኣብሔር ኣብ ነፍሲ ወከፍና ዓብዪ ማሕረት ከም ዘለዎ ምስትውዓልና ምንጪ ሓጎስን ተስፋን እዩ እንክብሉ ኣጉሊሖም ይኹን እምበር እቲ ኣዚና እንምናዮ ሰላም ብዘይ ማሕረት ክርከብ ከም ዘይክእል ብኣፅንዖት ኣተሓሳሲቦም ስለዚ ካብ ስድራና ጀሚርና ዝያዳ ተቐባልን ምሕረት ዝመልኦን ሕብረተሰብ ንምህናፅ ብናይ ገዛእ ርእስና ውልቀ ኣውቶፋይነት ኣብቲ ደረተ ኣልቦ ምሕረት እግዚኣብሔር ዘሎና እምነትን ፀምበር እንክብሉ ተማሕፂኖም እቶም ኣብቲ ሃርያ ጉባኤ መለኮታዊ ማሕረት ዝሳተፉ ዘለዉ ኩሎም ካብዚ ዓለም ሓቆፍ ኣኼባ ዝረኽቦ ተመክሮ ኩሉ ናብ ማሕበረሰቦም ክመልስዎ ብምትብባዐ ሃርያ ቡራኬ ኣቕሪቦም ዘመሓላለፍዎ ናይ ምስማዕ ርእት መልእኽቲ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 በቲ ኣብ መንበሪ ቤቶ መንከሎ ብጢት ዝተቐትሉ ጳጳስ ኩሊማንን ሓዋርያም መስተናበር በይራን ዝተሰምዖም ሓዘን ከም ዝገለጹ ናይ ቅዱስቲ መንበር ዜናን ክፍሊ ማሕትምን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ ኣብ ሞዛምቢክ ኣብ ልዕሊ ናይ ሰበኻ ክሊማን ጳጳስን ሓዋርያም መስተናበር ሰበኻ በይራን ጳጳስ ኦሲርዮ ሲቶሮ ኣፎንሶ ዝተፈፀመ ከቢድ ዓመፅ ዘሕደረሎም መሪር ሓዘን ገሊፆም እግዚኣብሄር ኣብዚ ከቢድ ናይ ሓዘን እዋን እዚ ምስ ህዝቢ ሃገረ ስብከትን ሞዛምቢክን ዘለዎ ምቅርበት ገሊፆም ብፀሎቶም እውን ከም ዝፅምበሩ ኣረጋጊፆም ጎይታ ምፅንናዕ ክህቦም ነፍሲ ወከፍ ሰብኣይን ሰበይትን ኣብ ፍቕሩ ከፅንዖምን ኢድ ዓማፅያን ክዓግትን ልቦም ክልውጥን እፅልይ ከም ዝበሉ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ጳጳስ ሲቶራ ኣፎንሶ ዕለት 6 ሰነ ንግሆ ኣብ ኩሊማነ ኣብ ዝርከብ መንበረ ጵጵስናኦም ኣብ ኣፍ ልቦም ብጢት ተሓሪሞም ሞይቶም ከም እትረኽቡ ዝሓበረ ፊደስ ኣገልግሎት ዜና ቫቲካን ሃገራዊ ኣገልግሎት መርማር ገበን ነቲ ገበን ዝፈፀመ መንነት ንምልላይ እውን ናይ ምርመራ መዝገብ ከም ዝኸፈተን ኣብዚ ሕጂ እዋን ኩነታት እቲ ቀትለት ይኹን መንነት ተሓተቲ ብዝምልከት ዝተረጋገፀ ዝርዝር ሓበሬታ ከም ዘይተዋሃበ የመላኽት። ብብዙሓት ኣፍቃሪ ኩሉ ተባሂሎም ዝፍለጡ ዶን ኣሶርዮ ተባሂሎም ዝፅውዑ ጳጳስ ካብ 2017 ክሳዕለት 2023 ዓመተ ምሕረት ናይ ቅዱስ መንበር ላዕላዊ ቤት ፅሕፈት ጉዳይ ስብከተ ወንጌል ክፍሊ ቀዳማይ ስብከተ ወንጌልን ሓደስቲ ፍሉያት ኣብያተ ክርስትያናትን በዓል መዚ ኮይኖም ከም ዘገልገሉን ጳጳስ ተሰሚዮም ናብ ሞዛምቢክ ምስ ተመልሱ እውን ምስቲ ላዕላዊ ቤት ፅሕፈት ቅዱስ መንበር ዝነበሮም ጥቡቕ ርክበ ከም ዝዓቀቡን ናይ ፊደስ ኣገልግሎት ዜና ቫቲካን ናይ ቀረባት ሓባባሪ ከም ዝነበሩን ክሳብ ቅድሚ ሒደት ሰሙናት ጥራይ ብዛዕባ ሂወት ናይቲ ከባቢ ቤተ ክርስትያንን ነታ ሃገር ዝፀሉ ዘሎ ከቢድ ኩነታት ዓመፅን ግጭትን ሓበሬታ የካፍ ፍሉ ከም ዝነበሩ ፊደስ ኣገልግሎት ዜና ይሕብር። ናይ ሞዛምቢክ ርእሰ ብሔር ዳንኤል ፍራንሲስኮ ቻፖ እውን ዝተሰምዖ መሪር ሓዘን ከም ዝገለፀን ኣብ መልእኽቱ እውን ሞት ጳጳስ ኦሶርዮ ንሕብረተሰብ ብሞዛምቢክን ንማሕበረሰብ ክርስትያንን ዘይዕረ ክሳራ ዝውክል እዩ እንክብሉ ብምግላፅ ነቲ ናይቶም ጳጳስ ትሕትና ጉስነቶ ተወፋይነትን ክብርታት ሰላምን ዕርቅን ንምድንፋዕ ዘለዎ ተወፋይነትን ከም ዘጉልሑ ፊደስ ኣገልግሎት ዜና ኣፍሊጡ። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።